0: ሰማዓትና ኦፍ ኮርስ ናይ ተወለደ ዳሕሳማ ሰሚዕኹማ ነው ዝበለ ቢኤአይ መብዛሕቲ ግዜ ኤኣይ እቲ ትግርኛ ቁርትለ ዕምፂ ፀብሎ ይገልብ ገለ ናይ ኣምሓርኛ ይወስዶ ግን ኣይ ቲንክ ዴይ ዲድ ግድ ጃብ ኖት ሪሊ ኣይ ዊሽ ዋዝ ሂማን ቢን ንዝኾነ ናይ ተወለደ ወረዳ ሰሚዕኹማ ነው ዝበለት ነትብል ኦፍ ኮርስ ታይምለስ ደርፊ ክሰምዑ ፀኒሕኹም ናይ ሎም መደብና ኣፍኮርስ ዝተኸታተልዎ ዘለኹም ኩነታት ኢትዮጵያ ናብ ኤርትራ ከይተረፈ ቁርትለይ ከም ድግንፍል ፈልጥ ነርና ኢና ናይ 2-3 ዓመት ብዛዕባ ባሕሪ ደይናቶም ዝደልዩ ስርዓት ክንብሎ ንኽእል ኢትዮጵያ እውን ክንብላይ ንኽእልና ኣብ ሰዓት ዝኾነ ግን ኣብዝ ሓደፈ 2-3 ዓመት ተሪኢኹሞ መንግስቲ ኤርትራ ሓተ ተውፅኡ እቲ ቦርደርና ወይ ድማ ንሕና ክንከላኸል ከም ንኽእልን ዝብል ብግልፂ ኣብ ሓተተ ቅፅኢለ ከስማዓኩም እየ ከምኡውንን ብናይ ፍራንስ 24 ተፈላለዩ መዓቅናት ዜናታት መንግስቲ ኤርትራ ወይ ድማ ሰራዊት ኤርትራ ኣብ ዓዲግራትን ከምኡ ኣባል ዓድዋ ከም ሓሊፉ ከም ዘሎ ይውረሎ ሞ ቀፂለ ድሕሪ ዛ ሓተተ ክመለሰኩም እየ
1: ኢትዮጵያ ሰፊሕ ኩናት ኣውጅ ዘሎ ብልፅግና ኣብ ኩሉ ከባቢታት ሃገር ብዝኣገዶ ሓዊ እቲ ሃገር ካብ ዓዘቕቲ ናብ ሰልሚ ሸሚምዎ ኣሎ እዚ ብዕሸላውን ኣኽራሪ ብሄራዊ ፖለቲካን ሃገር ዘባዓደን ንከቢድ ህልቂት ዕንወትን ሕንፍሽፍሽን ዘቃልዐን ጉጅለ እዚ መመኽነይ ፖለቲካዊ ድኻሙን መኸወሊ ኣብ ልዕሊ ህዝቢ ኢትዮጵያ ዝፍፅሞ ዘሎ ገበናትን እንተኾነ ብዝብል ሕሳብ መስደመም ስጉምቲ ክወስድ ይርአ ኣሎም ዕላማ ናይቲ ኣብ ዝቕንያ እዚ ዝወሰዶ ዲፕሎማስያዊ ስጉምቲ ኾነ ዘጋውሖ ዘሎ ክስታት ንፁር እዩ እቲ ፀገም ውሽጣዊ ጉዳይ ምዃኑ ኣሚንካ ንሕቶ ህዝቢ ብግቡእ ኣብ ክንዲ ምምላስ ጣልቃ ጎረባብቲ ሃገራት ዝፈጠሮም ሲኢልካ ንምህጓር በዚ ድማ እቲ ስርዓት ኣብ ልዕሊ ህዝቢ ኢትዮጵያ ወሊዕዎ ዘሎ ኩናት ዘባዊ መልክዕ ንምትሓዝ እዩ ይኹን እምበር እዚ ንኢትዮጵያ ካብ ጎረባብታ ነፂሉ ጠንቂ ዘይምርግጋእ ዞባና ገይርዋ ዝርከብ ጉጅለ እዚ ንካልኦት ክኸስስ ብኩሉ መለክዒታት ንፁብ እዩ ብልፅግና ብናይ ግዳም ሓይልታት ተኣዚዙ ኣብ ልዕሊ መናብርቲ ህዝቢ ኢትዮጵያ ዝኾነ ሓዊ ህዝቢ ሱዳን ዝፍፅሞ ዘሎ በደል ዓለም ብዓለሙ ብግህዶ ዝዕዘቦ ዘሎ ንለባማት ኢትዮጵያውያን ዘጓሃየ ስኑድ ጭብጢ እዩ ጉጅለ ብልፅግና ኣብታ ማእከል ሕብረት ኣፍሪቃ ዝኾነት ኣዲስ ኣበባ ተቐሚጡ ንቻርተር ናይቲ ውድብ ብምጥሓስ ላኣላውነት ሶማልያ ብምግሃስ ምስ ሶማሊላንድ ክኽትሞ ዝሃቀነ ዘይሕጋዊ ውዕል ገና ቀለሙ ዘይሃሰሰ ድሙቕ እዩ ናባና ምስ እንምለስ ጉጅለ ብልፅግና ኣብዚ ዝሓለፈ 4 ዓመታት ኣብ ዝረኸቡ ሃገራውን ኣህጉራውን መድረኻትን ሚድያታትን ኣብ ልዕሊ ኤርትራ ክካይዶ ዝፀንሐ ቁልዑን ተኽታኹን ዘመተ ሰሚዑ ዘየርመሞ የለን ግዙፍ እስትራቴጂ ክልተ ማያት ሓንፂፅና ኣለና ናይ ጂኦግራፊኡ ስራት ኮይንና ክንነብር ኣይንኽእልን ኢትዮጵያ ባሕሪ ዝሰኣነትሉ ኩነት ቅቡል ኣይኮነን ዓሰብ ናትናያ ረፈረንዱም ኤርትራ ህዝቢ ኢትዮጵያ ድምፁ ስለ ዘይሃበሉ ሕጋዊ ይኮነን ኢትዮጵያ ንናፅነት ኤርትራ ኣፍልጦ ክንነፍጎያ ኣብ ቀረባ ግዜ ወደብ ክንውንን ኢና ኣብ ቀይሕ ባሕሪ ግድን ወተሃደራዊ መደበር ክህልወና ኣለዎ ኤሬቻ ንዓመታ ኣብ ቀይሕ ባሕሪ ክንብዕሎ ኢና 130 ሚልዮን ህዝቢ ሒዝና ብዘይ ባሕሪ ክንነብር ኣይንኽእልን ኢና ዝጠመየ ህዝቢ ሕጊ የብሉን ውሕጅ ኮይንና ክንውሕጠኩም ኢና ካልኦት ኣብ ማርስ ግዛኣት ካሕዙ እናሓለሙ ንሕና ኣብ ኣፍንጫና ዘሎ ባሕሪ እንተሓለምና እንታይ ነብሩ ኣለዎ ጉዳይ ሓፅቢ ህዳሰ ወዲእና ሕጂ ናብ ቀይሕ ባሕሪ ኢና 5 ዓመታት ተፀቢና ካብዚ ላዕሊ ክንዕገስ ኣይንኽእልን ኢና ኩናት ምስ ኤርትራ ዘይተርፍ እዩ ቀሪቡ ተወሊዑ ሰራዊት ናብ ዶብ ተፀጊዒ ኣሎ ቀሊል እዩ ግዜ እውን ኣይወስደልናን እዩ እንተወሰደ ሳልስቲ እዩ ነዊሕ ርሕቐት ዝውንጨፍ ሚሳይላት ኣለና ድሮናት ኣለዋና ብሸነኽ ዓሰብ ኮነ ብኦም ሓጀርን ሱዳንን ተኳሊልና ከምዚ ክንገብር ንኽእል ኢና ዝርዝራት ናይቲ ድንቁርና ታሪክ ፖለቲካን ሕግን ዝደረኾ ሃለውለዋት ፀብፂብካ ኣይውዳእን ሕጂ እውን እንተኾነ ብልፅግና እቲ ኣብ ልዕሊ ህዝቢ ትግራይ ወሊዕዎ ዘሎ ኩናት መዕለቢኡ ዓሰብ ምዃኑ ብዘይሕንከት ፈኸራሽሮ ክፍክር ይስማዓ ኣሎ ህዝቢ ኤርትራ ረዚን ህዝቢ እዩ ብዙሓት ፈከርትን ተጃሃርትን ዝረኣየን በብተራ ናብ ጓሓፍ ታሪክ ዘፋንዎን ብምዃኑ ናብ ማኣዲ ሃጠው ቀጦ ከይተዓደመ ኣህጉራዊ ሕጊ ኣኽቢሩ ነብሱ ገቲኡ ፀኒሕ ኣሎ የግዳስ ከምዚ ዓይነት ዕብዳን ናበይ ከምርሕ ይኽእል ብህድኣትን ልዑል ትኩርነትን ምክትታል ዘድልየዩ ምክንያቱ ብልጽግና በቶም ንሱዳንን ኢትዮጵያን ኣብ ትሕቲ ጽልዎም ብምእታው መላቅርና ኣፍሪቃ ንምቁፅጻር ቢልዮናት ዶላራት ከፍስሱ ጸኒሖም ውጥኖም ዝበርዓኖም ናይ ደገ ሓይልታት ዝተዓስበ ብምዃኑ ጽባሕ እንታይ ይእዝዝዎ ንባዕሉ እውን ዝፈልጦ የብሉን ክንዲዝኾነ ከም ሞትሩ ንኩሉ ድልዋት ምዃን ኣገዳሲ እዩ ታሪክ ከዓ ነዊሕ ኣብ ዘይኮነ ግዜ ውድቀት ዓንደርቲ ክምስክር እዩ ምክንያቱ ፖለቲካዊ ሕቶ ህዝቢ ብኣፈሙዝ ክፍታሕ ኣይክእልን እዩ እቲ ኣብ ልዕሊ ህዝቢ ትግራይ ኣበጊስዎ ዘሎ ናይ ቅብፀት ዕንደራ ድማ ጉዕዞ ካብ ዓዘቕቲ ናብ ሰልሚ ጥራይ እዩ ንህዝቢ ብሓይሊ ብረት ኣንበርኪኸ ክገዝኦ ይኽእል የልካ ምሕሳብ ሓርገፅ ተወጢሕካ ፈለግ ምስጋር ዝዓይነቱ ዕቡድ ሕልሚ እዩ
0: ኦፍ ኮርስ እዚ ክሰምዖ ፅናኹም ኦፍ ኮርስ ሓተተ ኤርትራ ቲቪ ኣረኖወ ተሰይ ብዛዕባ እዚ ኩነታት ዘሎ ብጣዕሚ ዝሕዝን ግን ካብቲ ውሽጣዊ ፀገማት ዘለዎ መንግስቲ ኢትዮጵያ ስርዓት ኢትዮጵያ ሸውዓተ ውድባት ናይ ኦሮሞ ናይ ዓፋር ናይ ትግራይ ናይ ፋኖ ናይ ተፈላለየ ሸውዓተ ዝኾኑት ውድባት ናብኡ ገዲፉ ብዛዕባ ደናቱ መሬት እሞ ከዓ ብዓለም ብተመስከረላ ኣብ 93 99.9 ብረፍሮ ነብተወፀት ሃገር ኣብዚ 234 ዓመት ኣፍኮርስ ከም ድላዩ ክዕንድር ዓሰብ ክንውን ኢና ክንዲ እኽልን ምዕባለን ንገብር ኣብ መብዛሕቱ ንድሕ ሰውዕልኩምሉ ኣብ ብረትን ኣፅቋረን እየ ክብ ፀኒሑ ሕሉፍ ሓሊፉ ከዓ ንኤርትራ ናይ ምውራር እቲዝሕዝነካ ኣይዶኖ ኣብ ገለገለ ይሓስብ እሞ እቲ ፈኸራሲ እተክደይ ናትካ ምርኣይ ስታትካ 30 ዓመት ሓሊፉ ቃልሲ ኤርትራ ስጋብ ሕጂ ኤርትራ ብዙሓት ንኩሎም ኩላይ ክ ኢትዮጵያውያን ብዛዕባ ዓሰብን ቀይ ባሕርን ዝብል ካብቲ እሙሮ ይወፀን እቲዝሕዝነና ደናትካ ከመልካ ኢክትውንን ደናትካ ከመልካ ኢክትደሊ ንዝብል ብጣዕሚ ዝሕስብ እዩ ኣብዚ እዋን እዚ ግን ኩሉ ኤርትራዊ ኣፍኮርስ ውንእካ ምስ ብዛዕባ ልዕላውነት ኤርትራ ናይ ሓድነትን ጥርናፈን ክህልወና ናይ ግድነት እዩ ፍልልያት ክህልዎ ክእል ፖለቲካዊ ግን ውንእካ ምስ ኣብ ብዛዕባ ልዕላውነት ኤርትራ ዝምልከት ግን ኣፍኮርስ ኣብ ዳያስፖራ ዘሎ ድዩ ኣብ ውሽጢ ዘሎ ድዩ ንክወረካ ድመፀ ብዘየገደስ ዝተፈላለዩ ፍልያትካ ናይ ፖለቲካዊ ኣብዚ እዋን እዚ ግን ኩሉ ኤርትራዊ ኣብ ሓደ ክጥርነፍ በተሓሳስባ ብልዕላውነት ብዝነኣሰ ማለት እዩ በርከዚ ዝሪእዎ ዘሎም ካብ ግዜ ናብ ግዜ ከምቲ ደቂ ሰባት ስትረስ እውን ገብረልካ እዩ እቲ ዘረባ በዓሉ ቀይ ባሕሪ ክንውረዩና መቐለ ይኮነን ኣስመራ እዩ እዚኢታት ከመይ ዓይነት ምሕደራ መንግስቲ ከም ዘለዎም በቲ ግርም ይብለኒ ብፍላይ ፍላያት ናይ ፖለቲካዊ እቶም ጀነራላት ግለ ዝዛረቦ ንሓንቲ ሃገር ሲ ኤርትራ ካብ ድወራ ኦርሞስ 2ልተ ዓመት ሓሊፍ እዩ በቓል ዓሰብ ክንውን ኢና ለካ ሓደ ስርዓት ንሓንቲ ሃገር ኮርያ ተኢሉ ወረራ ኣውጂ እዩ ኣብዚ ሓደፈ 2ልተ ዓመት ኤርትራ ዝገበሮ ወላሓንቲ የለን ኣብዚ ሕጂ ስርዓት ኤርትራ ብለይም ክትገብሮ ይትኽእል ኒ ካብ ሰዓት እዚ ኩሉ ድገብሮ ዘሎ ስርዓት ኣብይ እዩ እቲ ዝገርመኒ ግን ምዝ ኩሉ ውሽጣዊ ፀገማት ናይ ሸውዓተ ተፈላለየ በዓሌት ተፈነጭላ ዘላ ኢትዮጵያ ንዑ ከይፈተሐ ናብ ኤርትራ ናይ ባሕሪ ናይ ምውና ናይ ነው ፖለቲካዊ ክትሪኦ ትኽእል ኢኻ ነቲ ህዝቢ ባሕሪ ተልከያ ኩሎ ባሕሪ ክጥርነፍ ክብል እዩ ኣምሓራ ድዩ ኦሮሞ ድዩ ግን ንሪኦ ኣለና ዝሕዝን ኣብ ውሽጣዊ ዘለዎም ፀገም ኮታ ናይ ካልኦት ኣፍሪቃዊ ንሕራ ዝተውዒልና ካብኦም ዝገደደ ኢኹማ እንትኾነ እዚ ሓሊፉ ከዓ ብዛዕባ ኤርትራ ክዛረብ ከሎ ብዛዕባ ክውንን ብዛዕባ ጋዛ ገብራይ ኣስመራዶ ኮታስ ኣንፎርነት ሆፍሊ እዚ ኩነታት እዚ ብሰላም ክፍትሐ ኩሉ ግዜ ኣነ ትምኒተይ ውግእ ሰብ ጥፍእ ናውትኻየዕኒ እዩ ብዝበለፀ ግን እዚ ኣቅድማ ቢለ ክፀፀናኹ ዋላ እዚ ናይ ክልተ መዓልቲ ንሕራ ዝተውዕልኩምሉ ኣብ ተፈላለየ መዓቀናት ዜና ንሕራ ዝተውዕልኩምሉ ኤርትራ ከም ተኻፈለት እዮም ዝገልፁ ዘለዉ ኣብዚ እዋን እዚ ኣብ ዓዲግራት ከምኡውን ተፈላለየ ሽሬ ዓድዋ ክብል ፀኒሑ ኣፍኮርስ ፍራንስ 24 ከም ዝገለፆ ቀፂለ ክመሓላልፈልኩም
2: እየ Witnesses say soldiers in Eritrean military uniforms were seen in and around the city of Adigrat before moving south toward Mekele, the regional capital. But Eritrea's government has denied the claims, describing the reports as part of what he called an Ethiopian effort to justify a war of aggression against its smaller neighbor. Tom Kennedy reports from Addis Ababa.
3: Residents in the town of Idaga Hamus, about 60 kilometres from the border with Eritrea and inside the Tigray region, say that they have seen dozens of men dressed in what they describe looked like Eritrean army uniforms on trucks descending south towards Mekelle. These accusations have since been denied, rejected by the Minister of Information from the Eritrean government. It comes several days after the Ethiopian federal troops, along with the help of local pro-government militias, captured the town of Mekelle, the former stronghold of the TPLF. Last week, the president of the Afar region, the region to the east, the neighbouring region to the east of Tigray, claimed that there were already Eritrean troops inside Ethiopian borders fighting in Afar. Ethiopia has decided to close its embassy in Asmara and made all Eritrean diplomats inside its borders persona non grata after it accused Eritrea of supporting rebels within Ethiopia. That's an accusation which Eritrea denied, and from its side has said that Prime Minister Abiy Ahmed's ambitions to gain access to the Red Sea threaten its sovereignty.

0: Of course, abza ቀደም ኣቢለ ደኤሮፕ ኩልኩም ፍራንስ 2014 ምርግጋጽ ማለት እዩ ኤርትራ ኣብ ዓድዋ ከምኡን ኣብ ዓድግራት ብዙሕ ናብ ዝተፈላለየ ሶሻል ሚድያ እንተሕሰበድኩምሉ ዝዛረብሉ ዘለዋይ እትስ ፓነል ስ ፋክት ኦፍ ኮርስ ስጋብ ድሞ ፀኸውን ኣይፅበን ኢኻ ክእቶ ዘይብሉ ግዩ ግን ደይተርፈካ ግን ዳስ ዋት ሉክስ ላይክ ራይት ናው ኦፍ ኮርስ እዚ ይመስል ሆፕፍሊ ብሰላም ንክፍታሕ ናተይ ኩሉ ግዜ እቲ ድምንዮ ሲ እዩ ንምንታይ ውግእ ብክልቲኡ ወገን ኣይ ቲንክ ስርዓት ብልፅግና ኣይ ቲንክ እቲ መሳርያ ድዩ ኣይደኖ እንታይ ዓይነት ኣተሓሳስባ ኣለዎ ብሰዓት እዚ ከምዚ ዓይነት ንሓንቲ ሃገር ክውንን ወይ ድማ ንባህራ ንክውንን ስካብ ክንዚ ክደራደር ኣብቲ ውሽጡ ዘለዎ ፀገም ከይፈትሐኒ ዝብል እዩ ሓቢርና ክንሪኦ ግን ኩሉ ግዜ ህዝብን ናውትን ይለጥፍእ ቀፂለ ካልኣይ ተክፋል ዝገበርኳ ቀዳማይ ተክፋል ዝገበርኳ ክልቲኡ ፅምዶ ኣብ መንጎ ክልቲኡ ዘሎ መንጎ ኣብ መንጎ የኤርትራን ህወሓትን ብሓፈሽ እተን ውድባትን ዘለዋ ግን ብዝበለፀ ቃል ምሕተት ኣብ ክሓለፈ ሰሙን ዝገበርኮ ምስ ሲሳይን ከምኡን ሃይለ ጎተና ብዛዕባ ዳያስፖራ ዘሎ ኣብ ደንበ ፍትሒ ዘለዉ ኣብዚ እዋን ሳበይ ክኾኑ ኣለዉ ንዝብል ብክልቲኡ ወገን ብተጋሩ ዓይነት ከምኡውን ብኤርትራዊ ዓይነት ካልእ ተክፋል ቀፂልካ ዝማዓኩም እዩ
1: ትግራይን ተገበረ ፅምዶ ሞር ኦፍ ኣብ ኣዝ ፋር ኣዝ ዊኖ ማለት እዩ ሞር ኦፍ ኣብ ህዝብታት ርክብ እዩ ንሱ ምድንጓይ እዩ ዘጉሄካ እስካዕ ሎሚ ዘይ ምትግባር እዩ ዘጉሄካ እቲ ህዝቢ ሱ ሓደ ዓይነት ፀላኢ ዘለዎ ድሕንነቱ እቲ ዝትንከፍ ከሎ ሓደ ክነብዕ ከሎ ሓደ ዝትንከፍ እቲ ዓይነት ሂወት ዘለዎም ህዝብታት እዮም እዚኦም ህዝብታት እዚኦም ክበኣሱ ክቃተሉ ካሊእ ክዋርሩ ዘይኮኑ ሓቢሮም ጠጠኩሉ ዝበኦ ግዜ ስለ ዝነበረ ኤኒወይ ናብቲ ግዜ እዚ መምፃና ሓደ ፅቡቅ ነገር እዩ ኣላያንስ እዙ ቀፃላይ እንታይ ይኸውን ከከም ትምስና ኢና ንሪኦ ቀፃላይ ክኸውን ንምንዮም ናይ ባዕልና ርእቶ ክህልወና እዩ እዚ ካሊእ ፅምዶ ናብ ናይ ትግራይ ናይ ኢፒኤልኤፍ ምስ ናይ ፋኖ ምስ ናይ ኦላ ምስ ጋምቤላ ምስ ናይ ዓፋር ጉጉም ዝበሃሉ ምስኦም ኩሎም ሸዓተ ውድባት ተገይሩ ዘሎ ቀዳማይ ነገር እቲ ብንእሽተይ መልክዑ ምስ ኤርትራ ኮይኖም ይመፁካ ኣለዉ ዝብል ሓይሊ ዋላ እውን እኳ ምሱ ዝገበሮ ኢንተርናሽናሊ ብሕጊ ዘይግበር ነውሪ ዝኾነ ሃገርካ ባዕልካ ተውርር ባዕልካ ዓዲምካ ተምፅእ ንሱ ከም ዘሎ ገዲፍና እቲ ዘሎ ረኽቢ ማለት እዩ እቲ ዘሎ ረኽቢ

ጉዳይ ነው ይካላል ሐሰብ እንዴ እዚህ ነው ታደረው ኢንተለጀንስ ጉዳይ ግን አማ ፈአሪ ደም ጽንሁ መስሎም አሽክ አምና ናውስ ከናና ብንተ መጽሁፍ ወልኩ ሳራኒ ይወል ማና አፍራገዝ ነው ለማደጋሲው እንቅስቃስ ጎሪላና ኮንቬንሽናል ምስበረፈ ተመልሱ ምንም በታተ ነክ ናብዘሮ ምንዳስ ማለት ነው ናብዘሮ በተመልሱ በባህደ ከረም ይሁን ይሁን እዚህ ቢናት ነው አንኩን አናገዳሲው

sign you, but then I got on the club scene. That's a good one, of course. ሀገሩን አብዮቱን በሀፈሻን የደህነት ህዝቡ ምስሉ ሁሉ ሀረገኛን ሀገራውን ሎሚ የደህነት ህዝብ ሽንትና የቀደም ጸረ ህዝብ ይሆኑ ብዙሆነ ሰበሉ የሚንፎት ምስበለ ስለምታሻግን ምፊያን የታብቀ ረባ ቁጣሪ ካለለፈ እርቁ ብመገዳ ዲካን አብካል ሰብ ምክትቀር ናብ ሀተቱ ስዕላይ በራህ ዛባ ሰላይ ብራህኝ ከሐሰን ጀመርኩ ድምጽ ሐፋሽ ተባለ ራዲዮ መሬታት ከሐዲ ጠላም እንዳበደ ማልታዊ ቆንጆ ነው ግን ስለምታይ በአንድ ሲያሳፍቅ ይካል

ስራ አጥጂውን ይጥሩ ነው ዝቆድም ደረጃ ሐሲን ወረን አሜሪካ ከኢትዮጵያ ዝወረዳ ኸሳራ በቀድሞ ትርሷኛ ንቀይ ባህሪ ዘአክን ስትራቴጂካው ቦታ ማስከርቃኝው ዘአነሰለ ዘመናዊ መደብር መራኸቢ ቀሊል ኳንታዚ ሆነ ናብሰኝ ማፍሪካ ለግዙ ኮሚቴ ኢትዮጵያ መስአሙ አልኸሳራ ይሉ ዋላ ኳን ኢትዮጵያ ሲኖም ሶማሊያን ተርኸዱ ዘካተ ገንጸልቲ መንሰራህ ልቦን እንተሰሪቱ ማብዘባን ተገንጸልቲ ተሃንዲሮ ናትራክ ኤ ትራክ ቢ ለምን ላስባኪ ከያ ማሪ ራይት